0: አልኩት በደማታ ቱልበን አጅራፍ ባቴን አለን አየም ምኝም ጅረንገን ኩኑ ጅኑም ጅማን ከናጋን ባቴን ሳሮ የነበን ስርገን ለን ስናይ ድኩልን ቢነን አየም መን ጅረን መን ይገን ደለንቲ አየም ምኝም መን ለንቲ
1: አው ዲኔ አለን ዲኔ ላንጋ ቢነ ቢርንዴ አጆክ ርባንጋ በንደን አቢርነ ጅኑም ጉኛ
0: አይጋ አይጋ አይጋ
1: አው ትረንሊ ተማን ሙን ለን ተምለ አኝም ነው ሚቴን ጉኛ
0: ኒኒ ጋሬዶ ሳበሮ
1: አሃ ጎርጃንም ኦሌን
0: ነገር
2: ያው
3: አው
2: ምን በእናንተ ነው
3: አው
2: እጥላብ ሰንሰነ ከነኛ ነው ባ
3: አው ዲ አው ዳም ዳም